በርብላ ምስሊላ ብቻ ለሊትላ ለሚላድ ሙዱ ወዱ ለረሱላህ ሰለላሁ ዐለይሂ ወሰለም ያላ ካልኩ ጎላ ኡፍድሩ ቢስሚላሂ ወራህሚላሂ ቢልዓለሚን ስንተከውዲ

ተመገነ ኩምበንደል ማማጃ ማራም በከርሞ ማጃ ብራሙንቱ ያልንጆ ማንገሰዩ ወይ ማም ያንገደን ዩርበል ማጃ ማንገደበሰ በከተኩ ማም ያንገሱንዲ በይ ማም በርጋይ ማደገን ቱኛ Prima yo prima yo bai trofa yo poco me dejo en clear na gundi dimba zogina go jaj me de galo jib mo mirbel salen tige dal sen mo ben wachul barak daw